እዚ ፈነወ ራዲዮ ጽንዓት ማንሃይም ዩ ራዲዮ ጽንዓት ማንሃይም ኣብ በርሙዳ ፎም ብ89.6 ብ105.4 ሜጋሄርስ ንማንሃይምን ሃይድልበርግን ከባቢውን ይፍኖ ብኢንተርነት እንትከታተሉ ከዓ www.bermudafunk.org/livestream.html ኢልኩም ክትኣትዉ ትኽእሉ ኢኹም።

ዘመተ ባህሪ ናብ ቁልዕ ጸርፊ ጉጅለ ብልጽግና ከም መቐጸልታ ናይ ምድንጋር ድራማታቱ መድሕን ውድቀት እንተኾነ ብዝብል ዘይኩንነታዊ ተስፋ ጉባኤ ምምኽኻር ኢሉ ኣብ ዝወደቦ ናይ ዝቅንያት እዚ ድራማ ንህዝቢ ኢትዮጵያ ብስንፍናኻ ኢኻ ባሕሪ ሲኢንካ ዝዓይነቱ ጸርፊ ኣዝኒብሉ ቀዳማይ ሚኒስተር ናይቲ ጉጅለ ብሕርቃን ገጹ ተደዊኑ ሰራውሩ እናተጋታተረ ዘስምዖ ገዓር ቅብፀተ ተስፋን ዕርበተ ሕልናን ናይቲ ጉጅለ ኣበየናይ ደረጃ ከም ዝበጽሐ ዘግህድ እዩ። ኢትዮጵያ ናይ ጂኦግራፍ እስርቲ ክትከውን ዝገበረ ቐንዲ ምኽንያት ናይ ውሽጢ ስንፍናናን ድኻምናን እምበር ኢትዮጵያ ጥቕማ ኣብ ምኽባር ዝዓግት ሓይሊ ስለ ዝነበረ ስለ ዘሎ ወይ ስለ ዝህሉ ይኮነን ክብል እዩ ቀዳማይ ሚኒስተር ብስጭቱ ደርጉሑ። ንዘመተ ባሕሪ ናብ ከምዚ ዝዓይነቱ ቁልዕ ጸርፊ ዝዓረገ ኩነት ርዱ እዩ። ብልጽግና ከምዝ ኸሰረ ነጋዳይ ቀደም ዝተዓፅወ ፋይል ብምግንጻል ባሕሪ ዝብል መልቀስ ካብ ዘቃልሕ 3 ዓመት ሓሊፉ ዛጊድ ዘላቕሶ ኣይረኸበን። በዓል ነዊሕ ተመክሮ ህዝቢ ኢትዮጵያ ከምቲ ብልጽግና ዝግምቶ ናይ ታሪክ ደንቆሮ ኣይኮነን፣ ፖለቲካን ዓለማዊ ሕግን ዘይፈልጥ ባህሙን ኣይኮነን። ዝያዳ ኩሉ ድማ ህዝቢ ኢትዮጵያ ጉጅለ ብልጽግና ጉዳይ ባሕሪ ዘልዕለሉ ምኽንያት ዛዕባ ካብ ውሽጢ ናብ ግዳም ብምቕናዕ ዕምሪ ስልጣኑ ምንዋሕ ጸቢብ ዕላማታት ሸፋፊኑ ሃገራዊ ረአይን ኣተሓሳስባን ዘለዎ መሲሉ ንምርኣይ ምዃኑ ጽቡቕ ገይሩ ይፈልጥ እዩ። በዚ ምኽንያት እዚ ድማ ንዕሸላዊ ዘመተ ባሕሪ እዝኒ ዘይሃቦ። እዚ ኣቦ ሓሶትን ምድንጋርን ዝኾነ ጸቢብ ዓሌታዊ ጉጅለ እዚ ዘመተ ባሕሪ ጥራይ ዘይኮነ ኩሉ ንህዝቢ ኢትዮጵያ ንምምሳጥን ንምትላልን ዝተዋስኦ ድራማታትን ፕሮፓጋንዳታትን እውን ኣይሰርሐን። ጻድቕ ልኡኽ ሰላምን ፍቕርን መሲሉ ዝዋውዕ ክኣስር ሃቂኑ እንተኾነ ህዝቢ ኢትዮጵያ ንሓፂር ግዜ እምበር ንውሕ ኣይተደናገረን። ግብራዊ ስርሑ ብምዕዛብ ሓቀኛ መንነቱ ከለልዮ ኣይኣገሞን። ምድማር ዝብል ዕሸላዊ ፋንታዚያ ከም መርሓ ሓሳብ ልዒሉ ሃገራዊ ዕላማታት ዘለዎ ንምምሳል ዘቕረቦ ድርሰት ምስ ግብራዊ ስርሑ ስኒት ስኢኑ ጸቢብነቱ ክቃላዕ ግዜ ወሰደን። ሃዋርያ ልምዓት መሲሉ ዘካየዶ ጽዑቕ ናይ ጃህራን ነብሰ ናእዳን ፕሮግራም ኣባይታ ምስ ዘሎ ቁጠባውን ማሕበራውን ኩንነት እናተራጸመ ኣቓልቦ ክስሕብ ኣይከኣለን። ወናኒ ሓያል ሰራዊትን ዝተረቐቐ ኣጽዋርን መሲሉ ክህድድን ንህዝቢ ብድሮናት እናጨፍጨፈ ከርዕድን ፈቲኑ መመሊሱ ዝሕርን ህዝቢ እምበር ዝርዕድ ኣይረኸበን። ተቃውሞ ህዝብታት ኢትዮጵያ በብኸባቢኡ ዝያዳ እናተበራትዐ ይልብልዎ እዩ ዘሎ። ዓቕሚ ከም ዘለዎ በዝን በትን ዘይተኣድነ ወተሃደራዊ ወፍርታት እውን ክፈታትን ጸኒሕ እዩ። እንተኾነ በቲ ዕጥቁ እናረከበ ብዕስለ ዝማረኽ ሰራዊቱ ዲኑ ሕፍረት ተኸዲኑ እምበር ሓንቲ ፍረ ኣየጽዓየን። ብትእዛዝ ናይ ግዳም ሓይልታት ኣብ ጉዳይ ጎረባብቲ ሃገራት ጠብሎቕሎቕ ኣብዚሑ ዓስቢ ክሕደቱን ክድምንኡን ኣብ ከቢድ ወጥርኣት ይርከብ። ኣብ መወዳእታ ዓቕሉ ምስ ጸበቦ ሃገር ክትበታተን እያ ርድኡና ብዝብል ኣውያት ንማሕበረሰብ ዓለምን ዲፕሎማሰኛታትን ኣብ ምሽጋር ይርከብ። ደጊም ናብ ዘይምለሰሉ ቁልቁለት ኣቕኒዑ ዘሎ ጉጅለ ብልጽግና ውድቀቱ እናቐልጠፈ ኣብ ዝኸደሉ ዘሎ እዋን ከም ዝቆሰለ ኣራዊት ነውፁ ገዓሩን ብኽያቱን መመሊሱን ተገረረ እምበኣር ዘገርም ኣይኮነን።

0: ራዲዮ ጽናት አሎ
1: አሎ አትረስ
0: ሰላም ሰላም ዮሐንስ
1: ያማይ ለሃንዶ
0: ጽቦ ጽቦ
1: ቦ ፕሮግራም አማገዴ ደሎ ማክሲና
0: ኦኬ ኦኬ
1: ሰማም ጻኒ ሄ ብጻት ኩሎም
0: ብጻት ሰሚ ከም ጽቦ
1: ፕሮግራሙ ሰማም ጻኒ ሄ
0: ኦኬ
1: ኩል ግዜ ውድ ዝኾነ ፈስቲቫል ለሕሊፍና
0: ይባሃቂ
1: ብጣዕሚ ዘገርም እዩ ኩሉ ህዝቢ ናይባሃቂ ኣመጉስና ብዙሕ ሓበን ይስማዓና ንሕና ማናይ ከባቢ ብፍላይ ስዮም ኣብ ስራሕ ተሳተፉ ናይባሃቂ ከምትኮኑ ይግብኦም ወላ እኳ ጉቡና ይኹን ዳኣ እምበር ምስጋና እውን የድሊ ስለ ዝኾነ ነገር መገደይ ንኩሎም ኣብኣ ተሳተፉ ከመስግሮም ፈቱ
0: ብጣዕሚ ፅቡቅ
1: እውድ ዝኾነ ስራሕ ተሰሪሑ ካልእ እቲ ፈስቲቫል ብሓፈሽ ገሊዝካየ ከፅቡእ እዩ ነይሩ ናይ ሎም ዓመት በለፀ ሙሉእ ዓለም ከማን ንመፅእ ዓመታት እውን ካብዚ ዝበለፀ ከም ዝሰርሕ ከዓኒ ዘጠራጠር
0: ኣይኮነ ፅቡቅ ኣለኸ ዮሃንስ ልክዕ እዩ እቲ ኩሉ ግዜ ዓይነት እንዲ ወሳኒ ኣብኡ ዝተኻፈለ ሰብ ብጣዕሚ ብስራሕ እንታይ ሞ ዝጎድሎ ዋላ ሓንቲ ነገር ኣይነበረን ነዚ ረድዮና ሓበሬታ ዘመሓላልፎ ግን ነቶም ኣብ ገዝኦም ኮፍ ኢሎም ዝውዕሉ ፌስቲቫል እንዳሃለወ ነቶም ዓቕሚ ዘለዎም ማለት እየ እዚ ፌስቲቫል እዚ ህዝባዊ ስለ ዝኾነ ብካልእ ምክንያት ኩሉ ገዲፎም ኣብኡ ንክካፈሉ ኣብ ስራሕ እውን ኣብ ስራሕ ናይ ማንሃይም ከማናቶም ስለ ዝኾነ ኩሎም መንእሰያት ኣብዚ ከባቢ ዘለዎም በዝጋጣሚ ኣነ ከዘኻኽሮም ደሊ እዚ ፌስቲቫል ንዓመታ ዝግበር ፌስቲቫልና ብጣዕና የፅንሓና ከመይ ዝበለ ፌስቲቫል ንክኾነልና ኣን ወሕና መደብ ኣውፅኢና ክንከደሉ ንኽእል መንገዲ ክፍጠር ምክንያቱ ከምዚ ክገልፆ ፀናሕኩ ቀዲመይ ማንሃይም ብወገነይ ሓንቲ የማናይ ዓይኒ ናይቲ ፌስቲቫል ክትከውን በቂዓ ኣላ ሕጂ ካልእ ክሕዞ ክእል እዩ ዝብል ብናተይ ኣረኣያ የለን ብከምዚ ዓይነት ኣገባብ ቅድሚ ሕጂ እውን ተፈቲኑ እንድዩ ስለዚ ነቲ ፌስቲቫል እውን ብከምዚ ክሪኦ እቲ ባይቶ ረድዮና እውን ሰምዖ እንተልዩ ከዓ በዚ ኣጋጣሚ እውን ንመዘኻኸሪ ይኮነና ኦኬ ወጀኑ ቀፅል በል
1: ኦኬ ከምቲ ዝበልካ እንዲ ብፍላይ ተቐማጣይ ማንሃይምን ከባቢን ብምሉእ እዚ ፌስቲቫል ሃገራዊ በዓላት ሃገራዊ ዝኽርታትና ናይ ህዝቢ ስለዝኾነ ናይ ብሓቂ ናብቲ ከይበልካ ልዕሊ ኩሉ ሃገር ተሪዒኻ ንሃገር ኢልካ ክትሰርሕ ኣለካ ንሕድሪ ሰማዕታት ኢልካ ክትሰርሕ ኣለካ እምበር ንሰብ ኢልካ ይኹንካ
0: ንትሰርሕ
1: ኩሉ ንመፃኢ ዝኾነ ዝካየድ ብሓፈሽዎ ኣብ ሙሉእ ዓለም ይኹን ኣብ ራብዓይ ግንባር እቲ ዝነፍሰታት ዘካይዶ ኤርትራዊ ውፉ ኤርትራዊ ወላ ሓንቲ ምእንቲ ሃገሩ ምእንቲ ሰማዕታትን ይሰርሕ እሞ ከተማ ማንሃይም ከዓኒ ኣብዚ ከዓስል ንእግሪ መገደይ እውና ንለቦዋ ዘድልየ ኣይኮነን ጉቡእ ናይ ዝኾነ ኤርትራዊ እዩ ሓላፍነት እዩ ከም ምፃ ኢልካ ክትዕድሞ እውን ኣይኮነን ኣነ ኣለኹ ክብለካ ኣለዎ ንዝመፅእ በዚ ዝብሎ ዘለና ሓበሬታ ኩሉ ተቐማጣይ ህዝቢ ማንሃይምን ከባቢን ኩሉ ኤርትራዊ ዜጋ ንክሳተፍን ንክዋስእን ከዓኒ ከምታ ዝበልካያ ንካ ደጊመ ክትረዓላ ስለ ዘለኹ እየ
0: ፅቡቅ ኣለካ ጆኒ ኦኬ እሞ ለቦዋ ተለካ ወይ መተሓሳሰብኡ ከለካ
1: ካልእ ሓበሬታ ኣለኒ ክዝንጠቕሶ ፀንሓና ኣብ ከተማና ንዕለት 8 ወርሒ 8 ህዝባዊ ሰሚናር ኣሎ እዚ ንነብሲ ወከፍ ኤርትራዊ ዝምልከት ስለዝኾነ ኣብዚ ዕለት እዚ ንኩሉ ኤርትራዊ ንክሳተፍ ከዓኒ ሓበሬታ ከመሓላልፈቱ እቲ ሓበሬታ ወይ ትፍላያ እውን ክዝርጋሕ እንድዩ ንእግሪ መገደይ ግን በዛ ናይ ራድዮና ንኩሉ ንክሰምዕ እዚኣ ክሕብራ ዘሊ
0: ዕለት 8 ወርሒ 8
1: 8 እዚ ቀፃሊ ሓበሬታ ክስዕድ እዩ ኣብ መደብ ሒዝቦ ክፀንሐ ኣለዎ ኣገዳሲ ናይ ህዝቢ ሰሚናር ህዝባዊ ሰሚናር ስለዝኾነ ካብ ቤት ፅሕፈት ዝመፁ ኣኼባ ካይድዎ ስለዝኾኑ ኩሉ ሰብ ክሳተፍ ኣጋጣሚ ኣብ ሕበር ፈቱ
0: ኦኬ ግርም ዮሃንስ ፅቡቅ ካልእ ዘለካ ቀፅል
1: ካልእ ወላ ሓንቲ እቲ ጥራይ እቲ ሓድነት ናይቲ ህዝቢ ኣገዳሲ ስለዝኾነ ከኣብዚ ኣነ ሓንቲ ክብላ ዘሊ ኩሉ እቲ በዓላትና ናይ ህዝቢ ስለዝኾነ ኩሉ ኣብ ሓደ በዓል ኣብ ሓደ ናይ ሰማእታትና ክዓስል ከም ዘለዎ ኣነ ክሕብር ፈቱ ተፈናጪልካ ዝኽየት ዘሎ ኣብ ክልተ በዓላት ክልተ ዝኽሪ ሰማእታት ክልተ ግዜ ተሰውን ሰማእታት ንሓንሳር እዮም ተሰዊኦም ኣብሓደ ኮይንካ ንክገብር ከዓኒ ኩሉ ህዝቢ ክዓስል ከም ዘለዎ ከዓነ እዚ لبواي لبوا نتبرب فتو
0: أوكي
1: أقول لك عسل لاي جدنا قوية يعني إذا استفنا كل خير يكون كنا بحنتي نحنت هجر نحنتي إزدي نحنت بامبيراتي بحد الكون إذا قبأ مو حادنتنا ندلدل بحد نكون سلام صور جرنا كييت بس نقدر ما قيل
0: اوكي يوهانس مو يغني لنا كل خوم ابوغونكم ذهبكم وريتو اب الصفحه امس ابا اخيبات تكون مس قلم مس كله ابا الكوين خاني كنزت لينا يغني لنا
1: اوكي
0: اوكي تشاو تشاو جن خبركم سمعتنا ابزي ام نغز نغرم نقدنا خا ابز حلفه سومون بيت مرتقان قاده اب مگشا اورم والکم تعمت عمد زخود و خیدم اب ویدیو ولا بسلون ریخ متخونو بتعمی عوت تصبق نیرو بتوسخون اب بت مرتقان قاده کتما هایدلبرگ نساتومون کومو عینت عدتا کایدم نتم قلعو نتم تمهاروم اب زره بوتاتات وسیدم تصبق من مدبات الداليوم مالتيو سلازي زي اقابا كايداز زخيد زلو نتوم قلعو من النتوم نختفلتوم زقبر زلو تعري قليل سلازي كوني نتوم مهرانوم من نعوم زخوف كبود اللو ولدن كاا مسقانا بصحيوم بزبالة اندقل صلوو خود خاا من يتنايم

ዝኸበርኩም ሰማዕትና ነዚ ናይ ሎሚ መደብና ዓጊብኩም ክትኮኑ ተስፋ እናገበርና ኣብ ዝመፅእ ግዜ ክሳብ ንራኸብ በዛ ሕፅቦ ፖለቲካ ትብል ናይ በረኺ ገብረ ምድህን ደርፊ ክንሰናበተኩም ኢና ዳሓንቀኒዩ ፅቡቕ ሰንበት ካ ይኹነልኩም።